0: ئەدەبىيات سەنئەت بېغى بەئەينى خۇشپۇراق گۈللەرگە تولغان بىر بوستانلىق.
1: بۇ بوستانلىقتا سانسىزلىغان قۇشلار يېقىملىق كۈيلىرى بىلەن شۇ گۈللەرنى كۈيلەپ ھارمايدۇ.
0: ئەمدى ئاڭلايدىغىنىڭلار سەنئەت سەھنىسى پروگراممىسى.
2: Hürmetlik radyo anlıqçılar, güzel naqşı müzikilleri bilen dil tarınlarını çekip, acayip mondun yasağı başlap barğıcı, sənət səhnisi programımız yeni siler üçün hizmetli buludu. Mən riyasetçi Roşengül İmam.